ወሰን ወዲህ ዘብጋም ወቢ ካቱም ገመነሩ ነብጋም ወቢ መስሎከሎ ቺቱ ሙሲንዛ ኩባንጋ ሳኒዴ ቧባንጋ ያሳኒራ አሳኒዴ ላሪባው አዲሳኒዴ ናኩሶና የሱንጋ ቺቱ ያሞኩ ሙሲንዛ ኩባንጋ ሳኒዴ ወሳኒዴ ሞካ ወሳኒዴ Sibiliza amaso go olowozo kuba ku ntobo y'omutima go kitwale kisera kinonga kikuluja osaanidde Yesu.